ራስሽ አትኮሪም እንዴ? እስኪ ዞር ብለሽ ከየት ጀምረሽ የት እንደደረስሽ ተመልከችው። የስኬቶች ተራራ ነው እኮ ቀስ ብለሽ አንድ በአንድ ያሳካሽ። ደርሰሻል፣ በጣም እኮራብሻለሁ። ሁላችንም እንኮራብሻለን። አይዞሽ፣ ቀጥይበት።